መሲ ዘቢ አሰላሙ አለይኩም ወአለይኩም ሰላም አላህ ፓክ ደለሮ ጉጁር ሲያደርካ ሚን ጉላም ነቢ ባይ ዴረ ዘያተ መረባኔ ጉላም ነቢ ባይ አላህ ዘኹሻላ ወባድ ለራ ሚን ጂዛከላ ኸይረ ጂ ዴረ መረባኔ